0: مسابقه ام اوز مهارتمنى تاوليا لايدو هم اوزم اولگو بولوب عملی حرکتم بلن مسابقه گه قطنشقان اوقوغوچلارنن جنگو چه پیچین پرانک پشورش هنرنی چونقورلاشتورشغا ترتگو بولوب مسابقه ارقلق اوقوغوچلارنن عملی مشغولات اقتداری و بسمغ تقابل ترش اقتدارنی اوزترشنی امید قلمن عملی جنگ تجربمنی درسخانغی ایلب گیلب оқуғычыларының өз бетілішіге тейхімі яқши еттәкчілік қылымен.
1: Их, аны вәтін, сіз мәрданы чылап, танк қуяшыны, сәхәр жимжітіқіні ойғатқан қызыл қораз. Сіз 1 миллиард 400 миллион оғыл қыздың пәхірі. Сіз 56 милләтнің айлысы. Рәңдар бүйік жұңхуа, біздің бәқтілік айлымыз. Шинжан радио-телевизия станысының «Вәтән менің айлам» программысына аңлышыланы қаршалымыз.